0: የአግራ ጋሪካ ሰን
1: ወጣቶች ከባር ኢፓል ቮሊቦል ሊግ ኢንዲያና አዘጠኝኛ ታክል እንደሰማችሁ ከፖሊ ከነ አንነፖና ስፓይከርስ ኪንግስ ረካፍኖ ግሪድ ስፒድ ድምጽ አርበጀ ከነ ሰጥስቲ አርኮ ከልበን ከ7 በጂ ኮናኒ ሲራዝ ረካፕተር ፋልከን ሱፐር ፓስቲንግ ቢሱኔሳ
2: ዘለሬዲዮ ኔትወርክ አክንደማ ነገ ሜጋ ሃርዝ ጋር ተፈጻራም በሚኮ 212 በዚህ ኩምፓል ከበር ሰክናዚ ሙክሙክ ከበር ፈሪ ፈጣን ቱቴ ኮስ ባዲ ባታ 66 ኮሮር ብራበር ካ ካኒ ፓኒ አጅናማ ቸቲ ፑዲ ኮርናል ኢና ኮድ ኮ ዴቢ ጋትማ ኢክሩ ብሪ ዘላንቲ ብራ ራስቲ ኤክሲ አድኒክ ክራር ካሪቶን ኮ 118 ላክ ፈንዳ ዲሪ ፓሪዋር ላባኒ ባይ ኮ ዲበራ ኢናስ ማር ሁልካ ላጊ 348 ሰናሊ ዋኑማቲ ሊ 15 ኮሮር ፈንዳ ዲሪ ራስሱ ሰንካላን ዘላንኩ ዲስፖርት ፓሲ ኢንዶኔ ያ ኮንትራካት በማንስተና ወራንስተግ ፖለቲካ ኮንትራክት 3 ኪሎ ሜትር ተራራ ትራይን ቢልማ አዘጠኝ ቢወጣ ከልኩላይ 212 በዚ ኮንታል ከበርሰኪዮ 203 በዚ ኮንታል ከበር ሊራ ፊሪያ ንሰን ዚያሎ ሬዲዮ ኔትወርክ ከከንደማ ማንደ ሜጋ ሀርዝራ ዚያሎ ኦንላይን ዶት ኮም ፖርሊ ረሱኒ ጋር ምህላ ሰሪላ ሶስት ራክማ ፕሮሰስ ተባኒ ፒዮኒ ጋር ነው ንስከ